ስሚት አብ ነፍሴ ከሐድር ጀመረ ድህረ ሐደውርሂ ንታዕሊም ተወሰድኩ ወድ ጽሩ ከምጽላሎተይ ደድህረይ ሰዓበ ታዕሊም ሞት ዩ ዘመን የካ ተወለድ ካለ ዓለት ትረግም ብዘይማይን መግብን ካብ ቦታ ናብ ቦታ ንሰሙናት ተጓዓዝ ብቐትሪ ዝናብ ጸልማት መዓልታዊ ጉዕዞ ጉዕዞ እንዳኸድኩም ደቂስኩም ዶ ትፈልጡ ይዝከረኒ ነዊሕ መገዲ ብድቁሰይ ተጓዓዝ ኩሉ ጋጣሚታት ነይሩ መጓዓዝትኻ ምሳኻ ክኸዱ ጸኒሖም ይወድቁ ትርኢ ግን ኣይተልዕሎምን ንነብስኻ ኸማ ናይ ፈለጥካላን ንዝብእ ገዲፍካዮም ትኸይድ ሞቶም የቕናኣካ ብዛዕባ ሞት ጥራይኻ ተሓስብ ግን ትንፋስካ ይተሓልፍን እያ ብድሕሪኡ ሓደ መዓልቲ እሱራት ናብ ዝርሸኑሉ ቦታ ትውሰድ ጉድጓዶም ትኽዕቶ በዓልኻ ነቲ ሰብ ኣብ ዕንጨይቲ ብድሕሪ ተኣስሮ ትኽኢልካ ዓይኑ ዓይኑ ጠምቶ ትበሃል ትጥምቶ ተገላጊሉ ሞት ሕሾ ትብል ደይ ንስኻውን ሞት ኢኻ ትደሊ ግን ኣይትመውትን ብሳንጃው ግኣዮ ትበሃል ዓለምትኻ ስምዒታትካ ንምርኣይ ዓይኒ ዓይኒኻ ይጥምቱኻ ይመዝኑኻ እሞ ዓይንኻ እንዳረኣየ ንድሕሪ ተኣሰረ ሰብ ትቐትል ሓመድ ትኸድኖ ሞት ዋላ ሓደ ኣይኮነን ንዓኻ ካብኡ እንዳሓር ሰብኣይ ትኸውኒ ኢኻ በቃ ንስለ ምንባር ትቐትል ኣይኮነ እንዲወዱ ጽሩእ በሎ ነቲ ጉዳይ እንዳጋነነ ምንቅስቓስ ሓዊሱ ክገልጽ እንከሎ ኣነ የ ዝበለ ናይ መድረኽ ተዋሳ እዩ ዝመስል ኩላትና ኣፍና ከፊትና ንሰምዖን ነበርና ፍያሜንታ ኸማን ረሲዐ እያ ሞት ረስዓኒ ካልእ ቢራ ብስፕራይት ዶ ከም ጻልኪ ኖኖ በለት ፀጉራ እንዳነስነሰት ኣብ መጀመርያ ክትመጽእ ኣብ ገጻ ዝርአ ዝነበረ ጽቡቕ ስምዒት በኒኑ ገለ ኣብ ሓሳብ ወይ ኣብ ትካዘ ዝኣተወት ትመስል ኮሮኔል በትሩ ተሰማ ስቕ ኢሉ ስሕቕ ዘይሰምዕ መሲሉ ይዕዘብ ኮሮኔል ታሪኩ ኣብ ናይ ሓሳብ ማዕበል ተዋሒጡ ዝጠፍአ ይመስል ሰለሙን በትሮ ጊዮርጊስ እቲ ዕላል ግዲ መኪርዎ ቴሌፎኑ ኣቐሚጡ ተመልሰ ስለምንታይ መጺኻ መጽሓፈ ዳንኤል ንስእላይ ሓተቶ ዋዕ ትሕቶ ስለምንታይ መጺኻ ኣይኮነን እንኳዕ መጻኻ ይኸውን ዘለዎ ኣይመስለካ ንሓወይ መጽሓፈ ኣይተጋደፎን እንኳዕ ድሓን መጻኻ ግን ስለምንታይ መጺኻ ስእላይ ከመይ ስለምንታይ መጺኻ ዝብል ሕቶ ይተረዳኣንን በለ ማለተይ በለ መጽሓፈ ናይ ሻዕብያ ኣባል ማእከላይ ኮሚቴ ከምኡን ዋና ጸሓፊ ሓለዋ ሰውራ ነርካ ኣብ ማሓዳር ደቀ ምሓረ ከምኡን ናይ ደቡባዊ እዙ ኮሚሳር ነርካ ኣብ ቦታ እዩ ነይሩካ በየናይ ምኽንያት ክትምለስ በቂዕኻ ንምባል እዩ በሎ ከምኡ በለኒ ኢሉ ጀመረ ስእላይ ኣነ ንሻዕብያ ኸመደየ ዝፈትዋ ነይረ ብቕንዕናን ብተወፋይነትን ድማ የገልግላ ነይረ ኣብ መወዳእታ ግን ሓደ ነገር በሪሑለይ ብዘይካ ኣጉል ትምክሕትን ዕውር ዓሌትነትን ናይ ስልጣንን ሕሱር ጥቕሚ ገዲፍካ ንቃለሰሉ

ሓድነቱ ጥራይ እዩ ሓደ ኢትዮጵያዊ ሓድነቱ ሲኑ ከመይሉ ክነብር ከምዝኽእል ኣይረአየንን በልክዎ ኣነ እውን ኣይረአየንን እዩ ሰብኣውነቱ ኣጥፊኡ ዝነብር ህዝቢ ፈፂሙ ይረአየንን በለኒ ኣዝዩ ዝርብሸኒ ነገር ስለ ዝነበረ እቲ ብዓወት እንዳገስገሰ ዝመፀ ሰራዊትና ፋሕፋሕ ኢሎምን ይሃድሙን ዝነበሩ ወንበዴታትን ከይደምሰሰ ስለምንታይ ተረፈ ወንበዴታት ትንፋስ ረኺቦም ኣብ ናቕፋ ንክውደው ዕድል ንምንታይ ተዋሂብዎም በቲ ዝነበረና ናይ ዓወት ናህርን ድፍኢትን ዓወታትና ወሲኹ እንተዝድምሰሱ ነይሮም እዚ ናይ ሎሚ መስዋእቲ መድለየ ዶ ኢለ በድራጋ ሕቶታት ዓቕሉ ፅበብ ኩሉ ምናልባት ሰራዊትና ዓወታቱ ከይቅፅል ተገበረሉ ምክንያት ፀላኢ ስዕረታቱን ምድኻሙን ተገንዚቡ ናብ ናይ ምይይጥን ዕርቅን መገድን ይመፅእ ይኸውን እዩ ካብ ዝብል ግምት ይኸውን እዩ ርግፀኛ ኣይኮንኩን ግን መንመሎ እዩ ሽግር ኤርትራ ክፍታሕ ዘይደሊ ኢሉኒ ስቕመለ ነዊሕ ክንዕልል ድሌታ ይነበሮን ልቡ ምስቶም ቀያሕቲ